0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምተና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መላእከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብቲ ኣብ ቅርዓት ቅዱስ ጴጥሮስ ዘዕረግዎ ናይ ፍርቂ መዓልቲ ጸሎት ንግሥተ ሰማይ ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ እምነት ንልብና ካብ ናይ ምውናንን ኣሳልጦን ጭንቀት ሓራ ተውፃአና እያ። ንክርስትያን ምእመናን ከዓ ንሕውነትን ሰላምን ጽውዓት ምዃኖም ንዅሉ ክገልጹ ጻውዒት ኣቕሪቦም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሓምሸይቲ ሰንበት ናይ ዘመነ ፋሲካ ኣብ ዘዕረግዎ ናይ ፍርቂ መዓልቲ ጸሎትኦ ንግሥተ ሰማይ ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዓና እተዛረቦ ቃላት ልክዕ ከምቲ ነታ ቐዳመይቲ ቤተ ክርስቲያን ዝነበረ ኣብ ብርሃን ትንሣኤ ሓድሽ ትርጉም ከም ዘለዎ ገሊጾም። ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ኣስተንትኖ እቲ ሓደ እዋን ንደቀ መዛሙርቲ ዘናወፆም ወይ ዘጨንቖም ሕጂ ግና ናብ ተዘክሮኦም ይምለስ፣ ልቦም የጽንዖን፣ ተስፋ ድማ ይህቦም ኣሎ በሉ። ቅዱስነቶም ብዛዕባ እቲ ናይ መወዳእታ ድራር ዘዘንቱ ክፍሊ ወንጌል ብብርሃን ትንሣኤ ብምስትንታን ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ዝኣተወልና ቃል ተስፋ ኣጕልሑ። እዚ ድማ ናብቲ ዓብዪ ምስጢር ዓወት ኣብ ልዕሊ ሞት ዓወት ዝሃበና ብምጥቃስ ኣብቲ ኣነ ዘለኽዎ ንስኻትኩም እውን ምእንቲ ኽትህልዉ ተመሊሰ ክመጽእ እየ እሞ ክወስደኩም እየ ንዝበሎ ቃላት ኣዘኻኸሩ። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ብምርሓቕን ብምውድዳርን ዝግለጽ ጥንታዊ ዓለም ምስ መንግስቲ ኣምላኽ ብምንጽጻር ድማ ኣስተንትንኦም ቀጸሉ። ኣብዛ ገና እንጓዓዘላ ዘሎና ኣረጊት ዓለም ኣቓልቦ ዝስሕብ ፍሉይ ቦታታት ኣሎ። ኣብቲ እቲ ዝተንሰአ ጐይታ ዝወስደና ሓዳስ ዓለም ግና እቲ ልዕሊ ዅሉ ክቡር ዝኾነ ነገር ኵሉ ሰብ ክበጽሖ ኣብ ዝኽእል እዩ ዘሎ በሉ። እዚ ድማ ነፍሲ ወከፍ ወዲ ሰብ ፍሉይ ፍጥረት ብምዃኑ ሓደ እኳ ምስ ካልእ ኣይደናገርን ከምኡውን ሓደ እኳ ኣይጠፍእን እዩ ዝብል ሓሳብ ይገልጸልና። ንሞት ስምካን ተዘክሮኻን ከምዚ ድምስስ ጌርና ኢና እንፈርሖ። ነፍሲ ወከፍ ግና ኣብ ኣምላኽ ምሉእን ብባዕሉን እዩ። ብሓቂ እዚዩ ምልኣት ሕይወትና። ኣብ ሃሰስ ምባል እነሕልፎ ጊዜ ሓደሓደ ጊዜ ኸኣ ቁሩብ ቈላሕታን ተፈላጥነትን ንምርካብ ዝኾነ ይኹን ነገር ክንገብር ፍቓደኛታት ኢና ክብሉ ድማ ኣጠንቀቑ። ወሲኾም ቅዱስ ኣቦና ነቶም ኣባኡ ተረኽቡ ምእመናን ኣብ ክርስቶስ ክውከሉ ተማሕጸንዎም፣ ልብኹም ኣይሸበር፣ ብኣምላኽ እመኑ፣ ብኣይውን እመኑ ንዝብል ቃል ወንጌል እውን ኣዘኻኸርዎም። ከምዚ ዝኣመሰለ እምነት ንልብና ካብቲ ናይ ምውናንን ኣሳልጦን ጭንቀት ዋጋ ምእንቲ ክህልወና ክቡር ቦታ ካብ ምስዓብን ሓራ ዘውፃአና ምዃኑ ገለጹ። ሰብኣዊ ክብረት ኣብ ማሕበራዊ ተፈላጥነት እተመርኰሰ ኣይኮነን። ነፍሲ ወከፍ ሰብ ኣብቲ እንኮ ናይ ሓቂ ሓቂ ዝኾነ ምስጢር ኣምላኽ ደረት ዘይብሉ ዋጋ ምህላው እዩ ድማ በሉ። ብተወሳኺ እውን ቅዱስ ኣቦና ክርስቲያን ምእመናን ንሰማይ ኣብ ምድሪ ኣቐዲሞም ብሕውነትን ሰላምን ጽውዓት ምዃኖም ንዅሎም ደቂ ሰባት ክገልጹ ከም እተጸውዑ ኣጕልሑ። በዛ ዓይነት ፍቕሪ እዚ ነፍሲ ወከፍ ሰብ ንሓቀይና መንነቱ የለሊ። ኣብ መንጎ ብዙሓት ኣሕዋትን ኣሓትን ድማ ነፍሲ ወከፎም ፍሉያት ኮይኖም ከም እተፈጥሩ ይፈልጡ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ነዚ መልእኽቲ እዚ ናብ ኣማላድነት ቅድስት ድንግል ማርያም ብሕድሪ ብምውፋይ ነፍሲ ወከፍ ክርስትያናዊ ማሕበረሰብ ንዅሉ ሰብ ክፉት ዝኾነን ንነፍሲ ወከፍ ሰብ ኣቓልቦ ዝህብን ቤት ክኸውን ኣለዎ ብምባል ኣስተንትንኦም ዛዘሙ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ነቕርበልኩም። ሰናይ ምክትታል።
1: ሓሚሻይ ሰንበት ዘትንሳኤ ግንቦት 5 2018 ዓመተ ምህረት መዝሙር ኣርኣየ ስልጣኖ ንጉስ ናይ ነገስታት ጎይታ ናይ ጉዙኣት ስልጣኑ ኣብ ልዕሊ ሞት ኣርኣየ ሊቃነ መላእኽቲ እናኣመስገኑ ኣብ ቅድሚኡ ብራዕዲ ሰግድሉ ኢየሱስ በታ ክሕዝዎ ዝመፁላለይቲ ከም ሰራቑዶ ክትሕዙኒ መፃእኩም በሎም ኦትዕግዝትን ትሕትናን ብሰንኪ ፍቕርና ናብ ሞት ዝበፃሕካ ንሕና እውን ቅድስቲ በዓልና ፋሲካ ብሓጎስ ንገብር ስልጣኑ ኣብ ልዕሊ ሞት ኣርኣየ ገባር ህወት ክርስቶስ ምስባክ እስመሰበረ ሆሃ ትብርቲ ወቀጥቀጠ መናስግ ተዝሓፂን ወተወክፎሙ እንፍኖቶ ጌጋዮሙ ወንጌል ካብ ዮሃንስ ብል 14 ምዕራፍ ካብ 1-12
2: ኢየሱስ መገድን ሓቅን ህወትን እዩ ልብኹ ማይሸበር ብኣምላኽ እመኑ ብኣይ እውን እመኑ ኣብ ቤት ኣቦይ ብዙሕ መገድ ማሕደር ኣሎ ማሕደር እንተዘይህሉ ግና ምነገርኩኹም ነይረ ሕጂ ግና ስፍራ ኸዳልወልኩም እኸይድ ኣለኹ ከይደ ስፍራ ምስ ኣዳለኹልኩም ኣብቲ ኣነ ዘለኽዎ ንስኻትኩም እውን ኣብኡ ምእንቲ ክትህልው ተመለሲ ክመፅእ እየ እሞ ምሳይ ክወስደኩም እየ ናብቲ ኣነ ዝኸዶ መገዲ ትፈልጥዎ ኢኹም ቶማስ ከዓ ጎይታይ ናበይ ከም እትኸይድ ኣይንፈለጥን ኢና እቲ መገዲ ድኣ ከመይ ጌርና ኢና እንፈልጦ በሎ የሱስ ከዓ ከምዚ በሎ መገድን ሓቅን ህወትን ኣነ እየ ብዘይብኣይ ሓደ እኳ ናብ ኣቦ ዝመፅእ የልቦን ንኣይ ፈሊጥኩምኒ እንተትኾኑስ ነቦይ እውን ምፈለጥኩምዎ ነርኩም ካብ ሕጂ ግና ፈሊጥኩምዎን ርኢኹምዎን ኣለኹም ፊልጶስ ከዓ ጎይታይ ነቦ ድኣ ኣርእየና እምበር ይኣኽለና በሎ የሱስ ከዓ ከም ዝበሎ ፊልጶስ እዚ ክንዲዚ ዝኣክል ግዜ ምሳኻትኩም ከነብር ከለኹ ዶ ኣይፈለጥካንን ኢኻ እቲ ንኣይ ዝረኣየ ነቦ ረኣየ ከመይ ኢልካ ድኣ ነቦ ኣርእየና ትብል ኣለኻ ኣነ ኣብ ኣቦ ከም ዘለኹ ኣቦ እውን ኣባይ ከም ዘሎ ዶ ኣይትፈለጥን ኢኻ እቲ ኣባይ ዘሎ ኣቦ ባዕሉ እዩ ግብርታቱ ዝገብር ዘሎ እምበር እዚ ንኣኻትኩም ዝነግረኩም ዘለኹ ዘረባ ካብ ርእሰይ ኣይኮንኩን ዝዛረቦ ዘለኹ ኣነ ኣብ ኣቦ ምህላወይ ኣቦ እውን ኣባይ ምህላው እነግረኩም ኣለኹ እመኑኒ እንተዘይኮይነስ ስለቲ ግብርታት እኳ እመኑኒ ኣነ ናብ ኣቦይ እኸይድ ኣለኹ እሞ እቲ ብኣይ ዝኣምን ንሱ ነዚ ኣነ ዝገብሮ ዘለኹ ግብርታት ከም ዝገብር ካብኡ ዝዓቡን ከም ዝገብር ብሓቂ ብሓቂ እብለኩም ኣለኹ
1: ኢየሱስ ናብ ናይ ሎም ወንጌል ንሃዋርያቱ ክርድእዎን ክቕበልዎን ከቢድ ዘርባ ተዛሪብዎም ክሓድገኩም እየ ኣብቲ ኣነ ዝኸዶ ከዓ ክትመፁ ኣይትኽእሉን ኢኹም በቲ ዝበሎም ተሸቢሮም ጴጥሮስ ዳርጋ ዝብሎ እናጠፍኦ መምህር ኣበይ ትኸይድ ኣለኻ እናበለ ሓቲትዎ ኢየሱስ ኣብቲ ዝኸዶ ክትስዕበኒ ኢኻ ኢልዎ ጴጥሮስ ግን ስለምንታይ ሕጂ ዘይስዕበካ እናበለ ሓቲቱ ንሃዋርያት ብዘይ መምህሮም ብዘይ ጎይቶኦም መንባር ከቢድ እዩ ነይሩ ኢየሱስ ስምዒቶምን ስክፍቶኦምን ይፈልጥ ነይሩ እንትኾነ ካብ ፍቓድ ኣቦኡ ክወፅእ ኣይክእልን እዩ ሕጂ ኣብቲ ዝኸዶ ክትስዕበኒ ኣይክኣልን እዩ ድሓር ግን ክትስዕበኒ ኢኹም በሎ ዘይሰሓሓት ቃል ስለዚ ዝተባህሎም ቀሲኖም ኢየሱስ ነዚ ክብሎም እከሎ ቀስ ኢሉ ብዘፀናንዕ ቃላት እዩ ኢልዎም ልብኹም ኣይሸበር ብኣምላኽ እመኑ ብኣይ እውን እመኑ ኣብ ኣምላኽ ምእማን ማለት ንነገራት ከም ዘለውዎ ምግጣሞምን ምቕባሎምን እዩ ዘስምዕ ንዝተጓነፈና ዘሎ ፀገም ወላ እውን ዝኸፍአ ፀገም ይኹን ኣምላኽ ክንጠፍእን ክንጉዳእን ከምዘይሓድግ ገና ምእማን ንሕና ዝከኣለና ክንገብር ዝተርፊ ኣብ ኢድ ኣምላኽ ምሕዳጉ እዘን ቃላት ካብ ጎይታ ስለ ዝኾና ዘፀናንዓ ተስፋ ዝህባ እየን እዘን ቃላት ዝበለ ኢየሱስ እቲ ንባሕሪ ንንፋሳት ዘህደአ ንሽሓት ዝጠመዩ ዝመገበ ንሞታን ህወት ዝመለሰ እዩ እዚ እቲ ንኩሉ ፀግማት ብዘይ ዝኾነ ፀገም ብምሉእ ምትእምማን ክፈትሕ ዝኽእል እዩ ሃዋርያት ምስኡ እንከለዉ ብዙሕ ከበድቲ ፀገማት ርእዮም እዮም ስለዚ እዚ ሕጂ ዝብሎም ዘሎ ንሱምን ምዃኑ ስለ ዝፈልጡ ኣይገርሞምን እዩ ልብኹም ኣይረበሽ ኣብ ኣምላኽ እመኑ ኣባይ እውን እመኑ ነዘን ቃላት ኣብ ሂወትና ክንሰምዐን ክንደይ ትርጉምን ምፅንናዓን ዘለን እየን ኣብ ኩሉ ተመክሮ ሂወትና እዘን ቃላት ክበሃላና ክንሰምዐን ይግባኣና ኣብ እዋን ከቢድ ነገር ዝገጥመና ዝሰማዕናዮ ወይ ኣብኡ እውን ሓደ ክንቅበሎን ክንርድኦን ኣብዘይ ንኽእለሉ እዋን ንኣብነት ድንገታዊ ሞት ናይ ሓደ እንፈትዎ ወለድና ቤተሰብና ሓዳርና ዘይተፀቢናዮ ዘይሓዊ ወይ ዘይሓድግ ሕማም ክወርደና እንከሎ ብኩሉ ምዃን ኣብዩና ተስፋ ኣብ ዝቆረፅናሉ ግዜ ሃገርና ኣብ ስእነት ሰላምን ዓመፅን ክትወርድ እንከላ ኣብ ስድራ ቤት ዘይምርዳእ ክበዝሕ እንከሎ ዓመፅ ክሕደት ስደት ማእሰርቲ ክበዝሕ እንከሎ ቃል ኪዳን እናረኣየናዮ ክፈርስን ክንርእዮ ከለና ጽኑዕ ፍቕሪ እናርኣናዮ ክፈርስ እንከሎ ሓደ ሓጢኣተኛ በቲ ዝገበሮ ሓጢኣት ኣብ ከን ዝጣዓስን ዝንስሕን ንሓጢኣትኹም ዓወት ክቆፅር ክንርኢ ከለና ልብኹም ኣይረበሽ፣ ብኣምላኽ እመኑ፣ ብኣዩን እመኑ ይብለና። ትርጉምን ዕሙቕ ምስጢር ናይዘን ቃላት ኣብቲ ምንጪ ባህሊአን እዩ ዝምስረት። እዚአን ቃላት ካብ ኣፍ ኢየሱስ ቃል ኣምላኽ ዝኾነ ቃል ኣምላኽ ጥራሕ ዝዛረብ ካብኡ እየን ወፅአን። ኢየሱስ እምበኣር ካብቲ ኣብ ቅድሜና እንሪዮ ዘሎና ፀገምን ዕንወትን ነገራት ካብኡ ክንሰግር ይደልየና። በዚ ውሪድና ወይ ገጢምና ዘሎ ፈተና ዓቕልና ኣጥፊእና ኣብ ተስፋ ቁርፀትን ካልእ ነገራትን ካብ እንወድቕ ኣብቲ ምንጪ ህወትና ዝኾነ ኢየሱስ ክንምለስ እቲ ዝበለፀን ዝሕሸን ነገር እዩ። ቃላቱ ዝዓበየን ዝበለፀን ካብ ኩሉ ሓቂ ዝለበሰን ስለ ዝኾነ ኣብኡ ክንምለስ ኣለና። ናብ ኢየሱስ ምኻድ ዘይተርፍ እዩ፣ እንትኾነ ምሉእ ተስፋ ዘለዎ ምኻድ እዩ። ኣብ ዝተፈላለየ ክፍሊ ወንጌል ከምዚ ዝብል ንረክብ፣ ኣነ ዝመፃእኩ ህወት ብምልኣት ምእንቲ ክረኽባ እየ ዝመፃእኩ ዮሃንስ 10:10 ስፍራ ክዳልወልኩም ክይድ ኣለኹ ዮሃንስ 4:2 ተመሊሰ ክመፅ እየ እሞ ምሳይ ክወስደኩም እየ ዮሃንስ 10:43 ኣብዚ ብብሩህ ንሪእዮ ኩሉ ኢየሱስ ዝገብሮ ምእንታና ኢሉ ከም ዝገብሮ እዩ። ምእንታና መፅኡ፣ ምእንታና ይኸይድ ኣሎ፣ ምእንታና ክምለስ እዩ። ስለምንታይ እዩ ዝኩሉ? ምክንያቱ ኣብቲ ኣነ ዘለኹ ንስኻትኩም እውን ኣብኡ ምእንቲ ክትህልው ኢልና። እዚ እቲ ምሉእ ምክንያት ናይ ኩሉ ኢየሱስ ምእንታና ዝገብሮን ዝገብሮ ዘሎን። ንስኡ መታን ክንከውን ንሕና ብዘይ ኢየሱስ ምዃን እንኽእል ፍጥረት ኢና። ካብ ኣምላኽ ሸፊትና ክንነብር ዘይፅግመና ብንፈስ ሜትና እንከሎና ሂወት ከም ዘለና ኮይና ክንነብር ዘየፀግመና ፍጥረት ኢና። ስለዚ ኢየሱስ ኣብኡ ክንምለስ ንመገዲ ፀጋምን ንሓጢኣትን ንኩሉ ክፍኣትን ሓዲግና ኣብኡ ክንምለስ ይደልየና። ጉዕዞ ሰማይ ኣብዚ ምድሪ እዚ ይጅምር። መዓልታዊ ሂወትና ንመገዲ ሰማይ ዘምርሕ ክኸውን እዩ ድላይ ኢየሱስ። ነዚ እዩ ከዓ ክንሰናዶ ዝደልየና። ንሱ ኣብ ሰማይ ቦታ ከሰናዶልና ኣይኮነን ዝኸይድ ዘሎ፣ ንኣና እዩ ንሰማይ ዘሰናድወና ዘሎ። ሂወትና ብምሉኡ ኣብ ምስንዳው ክርከብ የድሊ። ዘንጊዕና ከለና መፀዋዕታ ሂወትና ከይኣክል ሕጂ ንበራበር ከመይ እጓዓዝ ኣለኹ ኣትኩሮይ ኣብ እንታይ እዩ ዘሎ እናበልና ምስሕልናና ዕለት ዕለት ክንዛረብ ኣለና። ደቂስና ዘንጊዕና ኣብ ካልእ ውራይ ተሸሚምና ከሎና መዓልቲ ከይተኣክል ሎሚ ዓይንና ብቆትሩ ከም ዝርኢ ንግበሮ። ቶማስ ሓደ ካብቶም ሃዋርያት ጎይታይ ናበይ ከም እትኸይድ ኣይንፈልጥን ኢና፣ ነቲ መገዲ ድኣ ከመይ ጌርና ኢና ንፈልጦ እናበለ ነቲ ኢየሱስ ዝብሎ ዝፀንሐ ከየዝተውዓለ ሕቱ ኣቕሪቡ። ቶማስ ጂኦግራፊካዊ ቦታ እዩ ዝሓቲ ዘሎ። ብዝኾነ ግን ኣብዚ ከዓ እቲ ዝበለፀ መልሲ ረኺቡ። ኣነ መገድን ሓቅን ሂወትን እየ ኢልዎ። ኣብ ሰማይ ኣቦ ክንበፅሕ እቲ መገዲ ወልዲ እዩ። ብዘይ ብኣይ ሓደ እኳ ናብ ኣቦ ዝመፅእ የለን ይብለና። ካብዘን ኢየሱስ ዝብለን ዘሎ እንታይ ክንመሃር ንኽእል? እንታይ ትርጉም ኣለአን ንኣና? ኣነ መገዲ እየ፣ ኢየሱስ መገዲ እዩ፣ መገዲ ከዓ ጉዕዞ እዩ። ኣብ ሰማይ ኣቦና ክንከይድ ብኢየሱስ ኣቢልና ኢና እንኸይድ። በዚ ንኢየሱስ መገዲ ንብሎ ምክንያቱ ንሱ እቲ ዝበለፀ ሰብኣዊ መግለፂ ናይ ሰማያዊ ኣቦ ስለ ዝኾነ ንሱ እቲ ንርእስና ኢልና እንመርፆ መገዲ ኣይኮነን። እንጓዓዞ መገዲ ካብ ምቕፃሉ ዘቋርፅ እንተኾነ ተስፋታትና ፅልግልግ ዝበለ ዘይብሩህ እንተኮይኑ ሽዑ እቲ ሓቀኛ መገዲ ዝብል ዝርዳኣና። ኣነ መገዲ እያ ክብለና እንከሎ ዘይዕንቅፍ ዘየጋጊ ኣብ ካልእ ጓል መገዲ ዘይወስድ ኣብቲ ሓቀኛ መዳእታና ዘብፅሕ ማለት እዩ። ብርግፅ ምስ ኢየሱስ ኣብ መገዲ ክንጓዓዝን ከለና ፈተና ዝጋጊ ዘደናግር ክገጥም ምዃኑ ክንዝንግዕ የብልናን። ፀኒዕና ነቲ ሓቀኛ መገዲ ኢየሱስ ጥራሕ ክንሕዝ ኣለና። ኣነ ሓቂ እየ፣ ኣብ ጉዕዞ መገዲ ከለና ትረኽበና ሓቂ። ንሕና ክርስትያን ጌና ንሓቂ ኣይረኽብናያን ኣለና፣ ሓቂ እያ ረኺባትና ዘላ። ኢየሱስ ህያብ ኣምላኽ እዩ። እዚ ከዓ እቲ ሓቀኛ ርእሱ ከም ዝሃበና መግለፂ እዩ። ከምቲ ኣምላኽ ንገዛእ ርእሱ ንኢየሱስ ዝገልፅ ንሕና ከዓ ኣብ ኢየሱስ ንጥምት ኣምላኽ ብኡኡ ክግለፀና። እዚ ነቲ ግዙፍ ነገራት ናይ ህወት ኣይኮነን ዘስምዕ። ኩሉ ኣብ ከባቢኻ እትርእዮ ኩሉ እቲ ኣብዚ ዓለም ዝገጥመካ ኩሉ ኣብዚ ዓለም ሓቂ ዝመስል ሙሉእ ሓቂ የብሉን። ኢየሱስ ኣነ ጥራሕ እየ እቲ ሓቂ፣ ኣባይ ጥራሕ እያ እትርከብ እቲ ሓቂ ይብለና። ካብ ኢየሱስ ወፂእና ኣብ ሓቂ ክንነብር ከቢድ እዩ። ኢየሱስ ምእንቲ ሓቂ ከም ዝመፀ ባዕሉ ነጊርና እዩ። እቲ ሓቂ ከዓ ምስ ሰማያዊ ኣቦኡ ሓደ ክንከውን ከለና ጥራሕ እዩ ዝርከብ። ካብ መገዱ ካብ ትምህርቱ ክንወፅእ ከለና ኣባና ሓቂ የለን። ንሓቂ ኣብ ግዙፍ ነገር ዘይኮነ ኣብ ኢየሱስ ጥራሕ ንርከባ። ኣነ ሂወት እየ፣ እዚ ጉዕዞ ሓቂ ህይወት ሂበና ኣብ ኢየሱስ ኣመና ህይወት ንረክብ ብዝያዳ ንሱ ህይወትና ይኸውን ኣነ ጉንዲ ወይኒ እየ ኢልና ህይወት ክህልወና ምስኡ ቐጻሪ ርክብ ክህልወና ኣለዎ ምስ ኢየሱስ ርክብ ዘይብልና እንተነበርና ሞትና ኣለና ማለት እዩ ኣብኣይ ነበሩ እናበለ ህይወትና ሓቀኛ ህይወት ክለብስ መምዘኒኡ ምስ ኢየሱስን ምስ ከማና ዝበሉ ሰባትን ዘሎና ርክብ እዩ ዝውስኖ ከይንመውት ህይወት ክህልወና ምስ ኢየሱስ ንንበር ፊልጶስ ንጎይታ ጎይታይ ነቦ ድኣርእየና እምበሪ ኣኽለና በሎ እዚ ናይ ኩሉ የዋህ ኣይሁዳዊ ትምኒት እዩ ሓደ መዓልቲ ንኣምላኽ ገጽ ንገጽ ምርኣይ ኢየሱስ ጉህይ ኢሉ እዚ ኩሉ ምሳኻትኩም ተቐሚጠ ፊልጶስ ኣይፈለጥካንን ዲኻ እቲ ንኣይ ዝረኣየ ነቦ ረኣዮ እናበለ ኣብ መንጎኡን ኣብ መንጎ ኣቦኡ ዘሎ ርክብ ገሊጹሉ ኢየሱስ ወዲ ኣምላኽን ምስ ሰማያዊ ኣቦኡ ማዕረየ ብኩሉ እዩ ንኢየሱስ ክንርኢ ከለና ንኣምላኽ ንርኢ ክንብል ከለና ሓቂ እዩ ግን ከዓ ኩሉ እቲ ዘስምዖ ከዓ ኣይኮነን ኢየሱስ ኣምላኽን ሰብን እዩ ብትስብእቱ ከም ኩሉ ሰብ ውሱን እዩ ክዛረብ እንከሎ ብርግፅ ኣምላኽ እዩ ዝዛረብ ክሕው እንከሎ ኣምላኽ እዩ ዝሕዊ ኣብ መስቀል ክመውት እንከሎ ግን ኣምላኽ ኣይኮነን መይቱ ምክንያቱ ኣምላኽ ክመውት ኣይክእልን እዩ ሞት ኢየሱስ መግለፂ ፍቅሪ ሕያው ኣምላኽ ንደቂ ሰብ ካብቲ ዘለዎ ክብ ክብል እዩ ኣብዚ ኢየሱስ ካሊእ ዝገልፆ ንሱ ናይ ሰማያዊ ኣቦኡ ይኸይድ ስለ ዝነበረ ንኩሉ ተልእኮኡ ንሃዋርያት ሂብዎም ሓሊፉ ሎሚ እውን ንነፍሲ ወከፍና ነዚ ተልእኮ ይህበና ኣሎ ተቐበልቲ ሕድሪ ኢየሱስ ክንከውን እሞ ብኩሉ ክንምስክሮን ክንሰብኮን ይደልየና ኣምላኽ ሎሚ ኣብ ሂወትና እዩ ክርአ ዘለዎ ጠባይና ኣካይዳና ብምልኡ ምስ ኣምላኽ ዘሎን ርክብ ዝገልፅ ክኸውን ይግባእ እሞ ህወተይ ንህወት ኢየሱስ ዶ ይገልፅ ኣሎ ወይስ ንኻሊእ ቅዱስ ጴጥሮስ ኣብ ካልኣይቲ ንባብ ነቶም ኣረማውያን ዝነበሩ ክርስትያን መንነቶም ናይ ክርስቶስ ተኸተልቲ ምዃኖም ክገልፀሎም እንከሎ ከምኡ ሓላፍነቶም ከዘክሮም እንከ ኢሉ ንስኻትኩም ሕሩይ ወለዶ ናይ ንጉስ ካህናት ቅዱስ ህዝቢ ጥሪት ኣምላኽ ዝኾነ ህዝቢ ኢኹም ቀዳማይ ጴጥሮስ 2:9 ይብሎም እዚ ከዓ ኣብ ዘፀዓት ምዕራፍ 19:6 ዘሎ እናጠቐሰ ዘሎ እዩ ከምቲ ብቐደም ዘመን ንእስራኤል ኣነ ቅዱስ እየ እሞ ቅዱሳን ኩኑ ዝበሎም ሕጂ እውን ንስኻትኩም ሓደስቲ ክርስትያን ፀዋዕታኹም ቅዱሳን ምዃን እዩ ይብሎም እዚ ኢሎሚ ንነፍሲ ወከፍና ክንርድኦ ዘለና ብፀጋ ጥምቀት ኣብ ቅድስና ኣቲና ዕለት ዕለት ክንሕልዎን ክንዓብየሉን ዘለና ህይወት እዩ ህዝቢ ኣምላኽ ስለ ዝኾንና ናይ ካልእ ምዃናትና ኣይኮነን ኣብዚ ናይ ሎሚ ቃል ኣምላኽ ንምሃሮ እምበኣር ምሉእ እምነትን ተስተወፋይነትን ጌርና ቅዱስ ህይወት ክንመርሕ ከም ዝግባአና እዩ ዓድና ቤትና ሰማይ እዩ ግን ኣብኡ ዝወስድ መገድን ግብርን ክህልወና ግድን እዩ ስለዚ ጉዕዞና ንኣበይ ገፁ ዝጠመተ እዩ ዘሎ ኩሉ ግዜ ኣብ ህይወትና ብኣምላኽ ክንምራሕ ጸሎት ምግባር የድልየና መገድኻን ድላይካን ከይሓድግ ሓግዘኒ ክንብል ይግባአና ኣብ ኣምላኽ ምሉእ እምነት ጌርና ንኩሉ ኣብ ኢዱ ንሕደጎ ልብና ኣይሸበር ብኣምላኽ ንእመን ኣባ ንጉሴ ፍስሓ
0: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ኣብ ብርሃን ኣሕዛብ ተገሊጹ ዘሎ ስነ መለኮታዊ ስፍሓት ቤተ ክርስቲያን ኣስተንተኑ ኣብዚ መዳይ እዚ ድማ ጐይታናን መድሓኒናን ኢየሱስ ክርስቶስ ቤተ ክርስቲያን ንምእመናን ናብቲ ናብ ድሕነት ዘብጽሕ ጐደና ናይ ምምራሕ ተልእኾ ኸም ዝሃባን በዚ ምኽንያት እዚ ድማ ቤተ ክርስቲያን ንዅሉ እቲ ንህይወት ዘጥፍእን ንምዕባልኡ ዘተዓናቕፍን ንምንጻግ ብግልጺ ናይ ምቋም ተልእኾ ከም ዘወፈየላ ደጊሞም ኣረጋገጹ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ሃገረ ቫቲካን ኣብ ዘካየድዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዝገብርዎ ዘለዉ ተኸታታሊ ትምህርተ ክርስቶስ ብምቕጻል ነቲ ኣቐዲሞም ዝጀመርዎ ክፍሊ ብርሃን ኣሕዛብ ብዛዕባ ቤተ ክርስቲያን ዝወፀ ጉባኤያዊ ቅዋም ኣብ ዘካየድዎ ኣስተንትኖ ቤተ ክርስቲያን ኣብቲ ናይ መወዳእታ ተስፋ ብምምርኳስ ነቲ ተለዋዋጢ ዝኾነ ታሪኽ ብወንጌል ዘንብብን ዝትርጉምን ንእከይ ብዅሉ መልክዑ ዝኹንን ከምኡ ውን ክርስቶስ ንዅሎም ደቂ ሰባት መንግስቱ ከወፍይ ክመጽእ ከም ዝደልን ድሕነት ከም ዝህብን ብቓልን ብግብርን ዝእውጅ ኣብ ንግደት ዘሎ ህዝቢ ኣምላኽ እያ ክብሉ ኣጉሊሖም በዚ ከምዚ ድማ ኣብ ሻብዓይ ምዕራፍ ናይ ዝሰነድ እዚ ተገሊጹ ከም ዘሎ ብዛዕባ እቲ ናይ መወዳእታ ዓለም ፍጻሜታት ዝገልጽ ስፍሓቱ ብምስትንታን ኣስተምሂሮም ቅዱስ ኣቦና ኣብ ኣስተምህሮኦም نتوما باو ترخبو مأمنان بيتا خرستيان واترو نابتي نايمو داتا علاما مالت نابسا مياوي زخونا هاگرات تأمت كم زلا ازخاخروهم نزا قداس صفحات زدما بزوح قزي عشش كنبلو ويات حيتنا كر ايو كم نركب بمتكاس زتا سمعهم قاحي قليصهم كبراتن كبرانن سماعتنا كابز بمقصال ملو تحستو نايتي كدوس عبونا زكافلو حافشاوي استمرو تمرتا خرستوس نقرب لكم سناي مكتتال زخبركم أحواتن حاتن بروخ معالتي لومي سند كالاي قبائي باتي كان زخونة قبائي اوي قوام بزعبا بيتخرستيان كنتكور كلنا بزعبا حادة كابتي مللي بحريات بيتخرستيان زخونة حاكي اسكنستنتن زد ما اتبزعبا نايمو داتا عالم زغل صفحاتايو بيتخرستيان ابز مدراو تاريخ زي واترو نابتي نايمو داتا علاماء مالت ناب سمياو زخونة هاقرايا اتتمت زلا زغن مبزحتو اقزي عشيش النبلو ويات حيتنان رئيو اقدا سمدايو كميسي ابتي باقو عبيلو تقل صحاكي ابتي زيادا جبوت انك الله سنزخونا هيوات محبرة سب كريستنا سلزمر كوسيو بيتا خرستيان اب تاريخ زقو عزلو هزب املاخيا علاما خلو تقبارات ادما منقست املاخ نمبساريو قويتانان مدحانينان يسوس كريستوس نزا ناي فقرن فتحن سلامن منقستي زيا بمقواج نبيتا خرستيان بزملك عزي مسرتا سلازي نتي اب كريستوس زلو محبرة سبن نتي سمياوي زخونة صفحاتون دهنتن كن مرمر اعينتن انابزناي موداتا زخونة ادماس كن تمتن نخلو نگر بزار رأيازي كن مرمرون كن لكوعون تسوعنا اينا بيتا خرستيان اب تاريخ دك سبات نمسات منقست املاخ اب عالم التنبر زلايا كالات زي تسفاز دما نخلون اب كل زمنات التقويج اب سرعة لي ترقيا بفلايكا بقدوس قربان حدك الكيدان تقبل نترت عاوز خونا امخنيو اب قبري توعلو اب فقرنا قلقلوتن دما تمكويرات تويا بتوساخ دما نسا مس كريستوس حدنت اب ممسرات بزيادة اتزقرب بوتا مخانا تفلت ايا اب رئسز دما دحنت املاخ بمنفس قدوس كاب زرق دوبات وطاقي ونكي ترفة كعي كم زخيل افلطو تهب بزما دايزي ازي دوغما وقوام زخونة سند برهان حزاب حدا اقدا سمقلس ايهب بيتا خرستيان ادما ساويت مستير دحنتيا مالت ملكتن مساريحيتن نايتي املاخ زحاليو ملعته هيوتن سلامنيا ازي مالت دما ملو بملو مس منقست املاخ اتنساصريا مالت قناي كونن يخونمبر زرعون جماري اونيا كميسي اتفز عميقا ندك سابن قوزموسن اب موداتا ترايو زقلز سلازي اتوم بخرستوس زامنو دك سابات بزمدراوي تاريخ زي بزي متلالن تسفا مقراصن بسناي بسلت زفلت بزي فتحاوي تقباراتن بقودنا سقاين يوم زقو عزو زلو بتنخلو زحدس اتقبلو تسفا تمري حمد ما ايوم زنبرو سلازي بيتا خرستيان تلوخا ام منغوتي درو جماري منغست املاخ اب يسوس كريستوس زخونة كموون ات تسفا تقبرلون تسبيت زقبرلون فتسامي غنازي تفتسامي يا اتركب زلا كم تتعباقي تزي تسفا زمت اندما نخلو تي نهيوات زطفئن نمعبالي اوز عقتن بنتصورناي مقوام تلوخو اللوا ندخاتات ممزماز نقدايات عمصن وقئن كموون نخلو متهم بسقان بمنفسن زساقيو سبات اقوامنا يمحاز تلوخو دما اللوا بيتا خرستيان كم ملكتن مستيرن منقست املاخ متن عم مدري زلو نقاديان زخونو هزب املاخيا ابتي ناي موداتا تسفا بلكع تمركويسا نتقلاس زخونة تاريخ بوانجيل تنببن تترقومن نأكاي بخلو ملكعو بمخنان دما بقالن بقبرن كريستوس نخلوم دك سباتن منقستون فتحي كنقس كمزدالي دحنتن فقرن سلامن اتسبخيا سلازي بيتا خرستيان نقزار اسا ايكونتن اتسبخ بانس ارو قاداس ابوشت ازلو نخلو ناب دحنت كريستوس زملكت كخوون اللوو كابزار رأياز تبقيسا بيتا خرستيان نسبقاوي تعفافنتن حلافنتن نايتوم نمنقست املاخ امقلقال زلونا قوا انتخونا حلافي مسل الزا عالم الزيقا اتتصور بمخانا نناي قزار اسا تقوامات بتحتنا افلطو كتهبلو تتصوي عايا زخونا يخون ناي بيتا خرستيان تقوام كم حدفتصوم تقوام كقود سراي كإلنيو هو اب تاريخن قزين سلزلو تلخوهم بحق من تخفتصمو بقتصالي كرتصوم مقيارن نام محداسن تحدسو مواقرن ناب قتصالي محداس ركباتن تصوي عميو ኣብ መንጎቶም ሎሚ ተልኾኦም ዝፍጽሙ ዘለዉ ክርስትያን ምእመናንን ኣብ መንጎቶም ድሮ ምድራዊ ህላዊኦም ዝወድኡን ኣብ ቅድስና ወይ ብፅና ዘለዉ ክርስትያን ዘሎ ርክብ ክርዳእ ኣሎና። ብርሃን ኣሕዛብ ከም ዝገለጾ ከም ሓቁ እኳ ደኣስ ኵሎም ክርስትያን ምእመናን ሓንቲ ቤተ ክርስትያን ከም ዝቑሙን ምስ ክርስቶስ ኣብ ሓድነት ኵሎም ኣመንቲ ተመስረተ መንፈሳዊ ጥሪት ከም ዝካፈሉን የረጋግጽ። ኣብ መንጎ ምድራዊት ቤተ ክርስትያንን ሰማያዊት ቤተ ክርስትያንን ዘሎ ሕውነትን ዝምድናን ብፍላይ ኣብ መስዋዕቲ ቅዳሴ ዝረአ ሕብረት ቅዱሳን ይኸውን። ንሕና እውን ምእንትቶም ዝሞቱ ብምጽላይን ዓሰር ዓሰርቶም ድሮ ደቀ መዛሙርቲ ኢየሱስ ኮይኖም ዝሓለፉ ብምስዓብን ኣብ ጉዕዞና ጸኒዕና ንኣምልኾ ኣምላኽ ከነደልድሎን ንኽእል ኢና። ብሓደ መንፈስ ምልክት ብምግባር ሓደ ምስጢር ሓድነት ብምሓዝ ምስቶም ብእምነት ቅድሜና ዝሓለፉ ሓቢርና ንቅድስቲ ስላሴ ነመስግንን ክብሪ ንህብን ኣሎና። ነዚ ኣገዳስን ሰናይን ዝኾነ መዳይ ክርስትያናዊ ህይወት ምልባስ ስለ ዘዘኻኽሩና ድማ ንኣበው ዚ ጉባኤ እዚ ነመስግኖም። ነዚ ድማ ኣብ ህይወትና ከነማዕብሎ ንጽዓር።

ክቡራትን ክቡራን ሰማዕትና ስለመከታተልኩም ናማስገን መደባትና ብጀካ ብሬድዮ በፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍርት ለአቢልኩም ክትከታተሉ ከምትኽእሉን ከምኡ ውን ናይ ኢሜይል ኣድራሻና tigrino@spc.vva/ምዃኑ ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓኒ ሰላም ጽንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምተና ነቐርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መላእከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብቲ ኣብ ቅርዓት ቅዱስ ጴጥሮስ ዘዕረግዎ ናይ ፍርቂ መዓልቲ ጸሎት ንግሥተ ሰማይ ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ እምነት ንልብና ካብ ናይ ምውናንን ኣሳልጦን ጭንቀት ሓራ ተውፃአና እያ። ንክርስትያን ምእመናን ከዓ ንሕውነትን ሰላምን ጽውዓት ምዃኖም ንዅሉ ክገልጹ ጻውዒት ኣቕሪቦም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሓምሸይቲ ሰንበት ናይ ዘመነ ፋሲካ ኣብ ዘዕረግዎ ናይ ፍርቂ መዓልቲ ጸሎትኦ ንግሥተ ሰማይ ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዓና እተዛረቦ ቃላት ልክዕ ከምቲ ነታ ቐዳመይቲ ቤተ ክርስቲያን ዝነበረ ኣብ ብርሃን ትንሣኤ ሓድሽ ትርጉም ከም ዘለዎ ገሊጾም። ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ኣስተንትኖ እቲ ሓደ እዋን ንደቀ መዛሙርቲ ዘናወፆም ወይ ዘጨንቖም ሕጂ ግና ናብ ተዘክርኦም ይምለስ፣ ልቦም የጽንዖን፣ ተስፋ ድማ ይህቦም ኣሎ በሉ። ቅዱስነቶም ብዛዕባ እቲ ናይ መወዳእታ ድራር ዘዘንቱ ክፍሊ ወንጌል ብብርሃን ትንሣኤ ብምስትንታን ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ዝኣተወልና ቃል ተስፋ ኣጕልሑ። እዚ ድማ ናብቲ ዓብዪ ምስጢር ዓወት ኣብ ልዕሊ ሞት ዓወት ዝሃበና ብምጥቃስ ኣብቲ ኣነ ዘለኽዎ ንስኻትኩም እውን ምእንቲ ኽትህልዉ ተመሊሰ ክመጽእ እየ እሞ ክወስደኩም እየ ንዝበሎ ቃላት ኣዘኻኸሩ። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ብምርሓቕን ብምውድዳርን ዝግለጽ ጥንታዊ ዓለም ምስ መንግስቲ ኣምላኽ ብምንጽጻር ድማ ኣስተንትንኦም ቀጸሉ። ኣብዛ ገና እንጓዓዘላ ዘሎና ኣረጊት ዓለም ኣቓልቦ ዝስሕብ ፍሉይ ቦታታት ኣሎ። ኣብቲ እቲ ዝተንሰአ ጐይታ ዝወስደና ሓዳስ ዓለም ግና እቲ ልዕሊ ዅሉ ክቡር ዝኾነ ነገር ኵሉ ሰብ ክበጽሖ ኣብ ዝኽእል እዩ ዘሎ በሉ። እዚ ድማ ነፍሲ ወከፍ ወዲ ሰብ ፍሉይ ፍጥረት ብምዃኑ ሓደ እኳ ምስ ካልእ ኣይደናገርን ከምኡውን ሓደ እኳ ኣይጠፍእን እዩ ዝብል ሓሳብ ይገልጸልና። ንሞት ስምካን ተዘክሮኻን ከምዚ ድምስስ ጌርና ኢና እንፈርሖ። ነፍሲ ወከፍ ግና ኣብ ኣምላኽ ምሉእን ብባዕሉን እዩ። ብሓቂ እዚዩ ምልኣት ሕይወትና። ኣብ ሃሰስ ምባል እነሕልፎ ጊዜ ሓደሓደ ጊዜ ኸኣ ቁሩብ ቈላሕታን ተፈላጥነትን ንምርካብ ዝኾነ ይኹን ነገር ክንገብር ፍቓደኛታት ኢና ክብሉ ድማ ኣጠንቀቑ። ወሲኾም ቅዱስ ኣቦና ነቶም ኣባኡ ተረኽቡ ምእመናን ኣብ ክርስቶስ ክውከሉ ተማሕጸንዎም፣ ልብኹም ኣይሸበር፣ ብኣምላኽ እመኑ፣ ብኣይውን እመኑ ንዝብል ቃል ወንጌል እውን ኣዘኻኸርዎም። ከምዚ ዝኣመሰለ እምነት ንልብና ካብቲ ናይ ምውናንን ኣሳልጦን ጭንቀት ዋጋ ምእንቲ ክህልወና ክቡር ቦታ ካብ ምስዓብን ሓራ ዘውፅአና ምዃኑ ገለጹ። ሰብኣዊ ክብረት ኣብ ማሕበራዊ ተፈላጥነት እተመርኰሰ ኣይኮነን። ነፍሲ ወከፍ ሰብ ኣብቲ እንኮ ናይ ሓቂ ሓቂ ዝኾነ ምስጢር ኣምላኽ ደረት ዘይብሉ ዋጋ ምህላው እዩ ድማ በሉ። ብተወሳኺ እውን ቅዱስ ኣቦና ክርስቲያን ምእመናን ንሰማይ ኣብ ምድሪ ኣቐዲሞም ብሕውነትን ሰላምን ጽውዓት ምዃኖም ንዅሎም ደቂ ሰባት ክገልጹ ከም እተጸውዑ ኣጕልሑ። በዛ ዓይነት ፍቕሪ እዚ ነፍሲ ወከፍ ሰብ ንሓቀይና መንነቱ የለሊ። ኣብ መንጎ ብዙሓት ኣሕዋትን ኣሓትን ድማ ነፍሲ ወከፎም ፍሉያት ኮይኖም ከም እተፈጥሩ ይፈልጡ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ነዚ መልእኽቲ እዚ ናብ ኣማላድነት ቅድስት ድንግል ማርያም ብሕድሪ ብምውፋይ ነፍሲ ወከፍ ክርስትያናዊ ማሕበረሰብ ንዅሉ ሰብ ክፉት ዝኾነን ንነፍሲ ወከፍ ሰብ ኣቓልቦ ዝህብን ቤት ክኸውን ኣለዎ ብምባል ኣስተንትንኦም ዛዘሙ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ነቕርበልኩም። ሰናይ ምክትታል።
1: ሓሚሻይ ሰንበት ዘትንሣኤ ግንቦት 5 2018 ዓመተ ምህረት መዝሙር ኣርኣየ ስልጣኖ ንጉስ ናይ ነገስታት ጎይታ ናይ ጉዙኣት ስልጣኑ ኣብ ልዕሊ ሞት ኣርኣየ ሊቃነ መላእኽቲ እናኣመስገኑ ኣብ ቅድሚኡ ብራዕዲ ሰግድሉ ኢየሱስ በታ ክሕዝዎ ዝመፁላለይቲ ከም ሰራቑ ዶ ክትሕዙኒ መፃእኩም በሎም ኦትዕግዝትን ትሕትናን ብሰንኪ ፍቕርና ናብ ሞት ዝበፃሕካ ንሕና እውን ቅድስቲ በዓልና ፋሲካ ብሓጎስ ንገብር ስልጣኑ ኣብ ልዕሊ ሞት ኣርኣየ ገባር ሂወት ክርስቶስ ምስባክ እስመ ሰበረ ሆሃ ትብርቲ ወቀጥቀጠ መናስግ ተዝሓፂን ወተወክፎሙ እንፍኖቶ ጌጋዮሙ ወንጌል ካብ ዮሃንስ መበል 14 ምዕራፍ ካብ 1 ክሳብ 12 ኢየሱስ መገድን ሓቅን ህይወትን እዩ ልብኹ ማይሸበር ብኣምላኽ እመኑ ብኣይ እውን እመኑ ኣብ ቤት ኣቦይ ብዙሕ ማሕደር ኣሎ ማሕደር እንተዘይህሉ ግና ምነገርኩኹም ነይረ ሕጂ ግና ስፍራ ኸዳልወልኩም እኸይድ ኣለኹ ከይደ ስፍራ ምስ ኣዳለኹልኩም ኣብቲ ኣነ ዘለኽዎ ንስኻትኩም እውን ኣብኡ ምእንቲ ክትህልው ተመለሲ ክመፅእ እየ እሞ ምሳይ ክወስደኩም እየ ናብቲ ኣነ ዝኸዶ መገዲ ትፈልጥዎ ኢኹም ቶማስ ከዓ ጐይታይ ናበይ ከም እትኸይድ ኣይንፈለጥን ኢና እቲ መገዲ ድኣ ኸመይ ጌርና ኢና እንፈልጦ በሎ የሱስ ከዓ ከምዝ በሎ መገድን ሓቅን ህይወትን ኣነ እየ ብዘይብኣይ ሓደ እኳ ናብ ኣቦ ዝመፅእ የልቦን ንኣይ ፈሊጥኩምኒ እንተትኾኑስ ነቦይ እውን ምፈለጥኩምዎ ነርኩም ካብ ሕጂ ግና ፈሊጥኩምዎን ርኢኹምዎን ኣለኹም ፊልጶስ ከዓ ጐይታይ ነቦ ድኣ ኣርእየና እምበር ይኣኽለና በሎ የሱስ ከዓ ከምዝበሎ ፊልጶስ እዚ ክንዲዚ ዝኣክል ግዜ ምሳኻትኩም ከነብር ከለኹ ዶ ኣይፈለጥካንን ኢኻ እቲ ንኣይ ዝረኣየ ነቦ ረኣየ ከመይ ኢልካ ድኣ ነቦ ኣርእየና ትብል ኣለኻ ኣነ ኣብ ኣቦ ከም ዘለኹ ኣቦ እውን ኣባይ ከም ዘሎ ዶ ኣይትፈልጥን ኢኻ እቲ ኣባይ ዘሎ ኣቦ ባዕሉ እዩ ግብርታቱ ዝገብር ዘሎ እምበር እዚ ንኣኻትኩም ዝነግረኩም ዘለኹ ዘረባ ካብ ርእሰይ ኣይኮንኩን ዝዛረቦ ዘለኹ ኣነ ኣብ ኣቦ ምህላወይ ኣቦ እውን ኣባይ ምህላው እነግረኩም ኣለኹ እመኑኒ እንተዘይኮይነስ ስለቲ ግብርታት እኳ እመኑኒ ኣነ ናብ ኣቦይ እኸይድ ኣለኹ እሞ እቲ ብኣይ ዝኣምን ንሱ ነዚ ኣነ ዝገብሮ ዘለኹ ግብርታት ከም ዝገብር ካብኡ ዝዓቡን ከም ዝገብር ብሓቂ ብሓቂ እብለኩም ኣለኹ ኢየሱስ ናብ ናይ ሎም ወንጌል ንሃዋርያቱ ክርድእዎን ክቕበልዎን ከቢድ ዘርባ ተዛሪብዎም ክሓድገኩም እየ ኣብቲ ኣነ ዝኸዶ ከዓ ክትመፁ ኣይትኽእሉን ኢኹም በቲ ዝበሎም ተሸቢሮም ጴጥሮስ ዳርጋ ዝብሎ እናጠፍኦ መምህር ኣበይ ትኸይድ ኣለኻ እናበለ ዓቲትዎ ኢየሱስ ኣብቲ ዝኸዶ ክትስዕበኒ ኢኻ ኢልዎ ጴጥሮስ ግን ስለምንታይ ሕጂ ዘይስዕበካ እናበለ ዓቲቱ ንሃዋርያት ብዘይ መምህሮም ብዘይ ጎይቶኦም ምንባር ከቢድ እዩ ነይሩ ኢየሱስ ስምዒቶምን ስክፍትኦምን ይፈልጥ ነይሩ እንትኾነ ካብ ፍቓድ ኣቦኡ ክወፅእ ኣይክእልን እዩ ሕጂ ኣብቲ ዝኸዶ ክትስዕበኒ ኣይክኣልን እዩ ድሓር ግን ክትስዕበኒ ኢኹም በሎ ዘይሰሓሓት ቃል ስለዚ ዝተባህሎም ቀሲኖም ኢየሱስ ነዚ ክብሎም እከሎ ቀስ ኢሉ ብዘፀናንዕ ቃላት እዩ ኢልዎም ልብኹም ኣይሸበር ብኣምላኽ እመኑ ብኣይ እውን እመኑ ኣብ ኣምላኽ ምእማን ማለት ንነገራት ከም ዘለውዎ ምግጣሞምን ምቕባሎምን እዩ ዘስምዕ ንዝተጓነፈና ዘሎ ፀገም ዋላ እውን ዝኸፍአ ፀገም ይኹን ኣምላኽ ክንጠፍእን ክንጉዳእን ከምዘይሓድግ ገና ምእማን ንሕና ዝከኣለና ክንገብር ዝተርፍ ኣብ ኢድ ኣምላኽ ምሕዳጉ እዘን ቃላት ካብ ጎይታ ስለ ዝኾና ዘፀናንዓ ተስፋ ዝህባ እየን እዘን ቃላት ዝበለ ኢየሱስ እቲ ንባሕሪ ንንፋሳት ዝህደአ ንሽሓት ዝጠመዩ ዝመገበ ንሙታን ህወት ዝመለሰ እዩ እዚ እቲ ንኩሉ ፀግማት ብዘይ ዝኾነ ፀገም ብምሉእ ምትእምማን ክፈትሕ ዝኽእል እዩ ሃዋርያት ምስኡ እንከለዉ ብዙሕ ከበድቲ ፀገማት ርእዮም እዮም ስለዚ እዚ ሕጂ ዝብሎም ዘሎ ንሱ ምን ምዃኑ ስለ ዝፈልጡ ኣይገርሞምን እዩ ልብኹም ኣይረበሽ ኣብ ኣምላኽ እመኑ ኣባይ እውን እመኑ ነዘን ቃላት ኣብ ሂወትና ክንሰምዐን ክንደይ ትርጉምን ምፅንናዓን ዘለአን እየን ኣብ ኩሉ ተመክሮ ሂወትና እዘን ቃላት ክበሃላና ክንሰምዐን ይግባአና ኣብ እዋን ከቢድ ነገር ዝገጥመና ዝሰማዕናዮ ወይ ኣብኡ እውን ሓደ ክንቅበሎን ክንርድኦን ኣብዘይንኽእለሉ እዋን ንኣብነት ድንገታዊ ሞት ናይ ሓደ እንፈትዎ ወለድና ቤተሰብና ሓዳርና ዘይተፀቢናዮ ዘይሓዊ ወይ ዘይሓድግ ሕማም ክወርደና እንከሎ ብኩሉ ምዃን ኣብዩና ተስፋ ኣብ ዝቆረፅናሉ ግዜ ሃገርና ኣብ ስእነት ሰላምን ዓመፅን ክትወርድን ከላ ኣብ ስድራ ቤት ዘይምርዳእ ክበዝሕ እንከሎ ዓመፅ ክሕደት ስደት ማእሰርቲ ክበዝሕ እንከሎ ቃል ኪዳን እናረኣየናዮ ክፈርስን ክንርእዮ ከለና ጽኑዕ ፍቕሪ እናረኣናዮ ክፈርስ እንከሉ ሓደ ሓጢኣተኛ በቲ ዝገበሮ ሓጢኣት ኣብ ክንዝጣዓስን ዝንስሕን ንሓጢኣትኹም ዓወት ክቆፅር ክንርኢ ከለና ልብኹም ኣይረበሽ፣ ብኣምላኽ እመኑ፣ ብኣዩን እመኑ ይብለና። ትርጉምን ዕመቕ ምስጢር ናይዘን ቃላት ኣብቲ ምንጪ ባህሊአን እዩ ዝምስረት። እዚአን ቃላት ካብ ኣፍ ኢየሱስ ቃል ኣምላኽ ዝኾነ ቃል ኣምላኽ ጥራሕ ዝዛረብ ካብኡ እየን ወፅአን። ኢየሱስ እምበኣር ካብቲ ኣብ ቅድሜና እንርእዮ ዘሎና ፀገምን ዕንወትን ነገራት ካብኡ ክንሰግር ይደልየና። በዚ ውሪድና ወይ ገጢምና ዘሎ ፈተና ዓቕልና ኣጥፊእና ኣብ ተስፋ ቁርፀትን ካልእ ነገራትን ካብ እንወድቕ ኣብቲ ምንጪ ህይወትና ዝኾነ ኢየሱስ ክንምለስ እቲ ዝበለፀን ዝሕሸን ነገር እዩ። ቃላቱ ዝዓበየን ዝበለፀን ካብ ኩሉ ሓቂ ዝለበሰን ስለ ዝኾነ ኣብኡ ክንምለስ ኣለና። ናብ ኢየሱስ ምኻድ ዘይተርፍ እዩ፣ እንትኾነ ምሉእ ተስፋ ዘለዎ ምኻድ እዩ። ኣብ ዝተፈላለየ ክፍሊ ወንጌል ከምዚ ዝብል ንረክብ፣ ኣነ ዝመጻእኩ ህይወት ብምልኣት ምእንቲ ክረኽባ እየ ዝመጻእኩ ዮሃንስ 10:10፣ ስፍራ ክዳልወልኩም ኸይድ ኣለኹ ዮሃንስ 4:2፣ ተመሊሰ ክመጽ እየ እሞ ምሳይ ክወስደኩም እየ ዮሃንስ 10:43። ኣብዚ ብብሩህ ንርእዮ ኩሉ ኢየሱስ ዝገብሮ ምእንታና ኢሉ ከም ዝገብሮ እዩ። ምእንታና መፅኡ፣ ምእንታና ይኸይድ ኣሎ፣ ምእንታና ክምለስ እዩ። ስለምንታይ እዩ ዝኽሉ? ምክንያቱ ኣብቲ ኣነ ዘለኹ ንስኻትኩም እውን ኣብኡ ምእንቲ ክትህልዉ ኢልና። እዚ እቲ ምሉእ ምክንያት ናይ ኩሉ ኢየሱስ ምእንታና ዝገብሮን ዝገብሮ ዘሎን። ምስኡ መታን ክንከውን ንሕና ብዘይ ኢየሱስ ምዃን እንኽእል ፍጥረት ኢና። ካብ ኣምላኽ ሸፊትና ክንነብር ዘይፅግመና ብንፈስ ሜትና እንከሎና ሂወት ከም ዘሎና ኮይንና ክንነብር ዘየፀግመና ፍጥረት ኢና። ስለዚ ኢየሱስ ኣብኡ ክንምለስ ንመገዲ ፀጋምን ንሓጢኣትን ንኩሉ ክፍኣትን ሓዲግና ኣብኡ ክንምለስ ይደልየና። ጉዕዞ ሰማይ ኣብዚ ምድሪ እዚ ይጅምር። መዓልታዊ ሂወትና ንመገዲ ሰማይ ዘምርሕ ክኸውን እዩ ድላይ ኢየሱስ። ነዚ እዩ ከዓ ክንሰናዶ ዝደልየና። ንሱ ኣብ ሰማይ ቦታ ከሰናዶልና ኣይኮነን ዝኸይድ ዘሎ፣ ንኣና እዩ ንሰማይ ዘሰናድወና ዘሎ። ሂወትና ብምሉኡ ኣብ ምስንዳው ክርከብ የድሊ። ዘንጊዕናን ከለና መፀዋዕታ ሂወትና ከይኣክል ሕጂ ንበራበር ከመይ እጓዓዝ ኣለኹ ኣትኩሮይ ኣብ እንታይ እዩ ዘሎ እናበልና ምስ ዕልናና ዕለት ዕለት ክንዛረብ ኣለና። ደቂስና ዘንጊዕና ኣብ ካልእ ውራይ ተሸሚምና ከሎና መዓልቲ ከይተኣክል ሎሚ ዓይንና ብቆትሩ ከም ዝርኢ ንግበሮ። ቶማስ ሓደ ካብቶም ሃዋርያት ጎይታይ ናበይ ከም ትኸይድ ኣይንፈልጥን ኢና ነቲ

ንኸይድ በዚ ንኢየሱስ መገዲ ንብሎ ምክንያቱ ንሱ እቲ ዝበለፀ ሰብኣዊ መግለፂ ናይ ሰማያዊ ኣቦ ስለ ዝኾነ ንሱ እቲ ንርእስና ኢልና እንመርፆ መገዲ ኣይኮነን። እንጓዓዞ መገዲ ካብ ምቕፃሉ ዘቋርፅ እንተኾነ ተስፋታትና ፅልግልግ ዝበለ ዘይብሩህ እንተኮይኑ ሽዑ እቲ ሓቀኛ መገዲ ዝብል ዝርዳኣና ኣነ መገዲ እያ ክብለና እንከሎ ዘይዕንቅፍ ዘየጋጊ ኣብ ካልእ ጓል መገዲ ዘይወስድ ኣብቲ ሓቀኛ መዳእታና ዘብፅሕ ማለት እዩ። ብርግፅ ምስ ኢየሱስ ኣብ መገዲ ክንጓዓዝን ከለና ፈተና ዝጋጊ ዘደናግር ክገጥም ምዃኑ ክንዝንግዕ የብልናን። ፀኒዕና ነቲ ሓቀኛ መገዲ ኢየሱስ ጥራሕ ክንሕዝ ኣለና። ኣነ ሓቂ እየ። ኣብ ጉዕዞ መገዲ ከለና ትረኽበና ሓቂ። ንሕና ክርስትያን ጌና ንሓቂ ኣይረኽብና እያን ኣለና። ሓቂ እያ ረኺባትና ዘላ። ኢየሱስ ህያብ ኣምላኽ እዩ። እዚ ከዓ እቲ ሓቀኛ ርእሱ ከም ዝሃበና መግለፂ እዩ። ከምቲ ኣምላኽ ንገዛእ ርእሱ ንኢየሱስ ዝገልፅ ንሕና ከዓ ኣብ ኢየሱስ ንጥምት ኣምላኽ ብኡ ክግለፀና። እዚ ነቲ ግዙፍ ነገራት ናይ ህወት ኣይኮነን ዘስምዕ። ኩሉ ኣብ ከባቢኻ እትርእዮ ኩሉ እቲ ኣብዚ ዓለም ዝገጥመካ ኩሉ ኣብዚ ዓለም ሓቂ ዝመስል ሙሉእ ሓቂ የብሉን። ኢየሱስ ኣነ ጥራሕ እየ እቲ ሓቂ ኣባይ ጥራሕ እያ እትርከብ እቲ ሓቂ ይብለና። ካብ ኢየሱስ ወፂእና ኣብ ሓቂ ክንነብር ከቢድ እዩ። ኢየሱስ ምእንቲ ሓቂ ከም ዝመፀ ባዕሉ ነጊርና እዩ። እቲ ሓቂ ከዓ ምስ ሰማያዊ ኣቦኡ ሓደ ክንከውን ከለና ጥራሕ እዩ ዝርከብ። ካብ መገዱ ካብ ትምህርቱ ክንወፅእ ከለና ኣባና ሓቂ የለን። ንሓቂ ኣብ ግዙፍ ነገር ዘይኮነ ኣብ ኢየሱስ ጥራሕ ንርከባ። ኣነ ሂወት እየ። እዚ ጉዕዞ ሓቂ ሂወት ሂበና። ኣብ ኢየሱስ ምስ ኣመና ሂወት ንረክብ። ብዝያዳ ንሱ ሂወትና ይኸውን። ኣነ ጉንዲ ወይኒ እየ ኢልና ሂወት ክህልወና ምስኡ ቀፃሪ ርክብ ክህልወና ኣለዎ። ምስ ኢየሱስ ርክብ ዘይብልና እንተነበርና ሞትና ኣለና ማለት እዩ። ኣባይ ነበሩ እናበለ ሂወትና ሓቀኛ ሂወት ክለብስ መምዘኒኡ ምስ ኢየሱስን ምስ ከማና ዝበሉ ሰባትን ዘሎና ርክብ እዩ ዝውስኖ። ከይንመውት ሂወት ክህልወና ምስ ኢየሱስ ንንበር። ፊልጶስ ንጎይታ ጎይታይ ነቦ ድኣርእየና እምበሪ ኣኽለና በሎ። እዚ ናይ ኩሉ የዋህ ኣይሁዳዊ ትምኒት እዩ። ሓደ መዓልቲ ንኣምላኽ ገጽ ንገጽ ምርኣይ ኢየሱስ ጉህይ ኢሉ እዚ ኩሉ ምሳኻትኩም ተቐሚጠ ፊልጶስ ኣይፈለጥካንን ዲኻ እቲ ንኣይ ዝረኣየ ነቦ ረኣዮ እናበለ ኣብ መንጎኡን ኣብ መንጎ ኣቦኡ ዘሎ ርክብ ገሊጹሉ። ኢየሱስ ወዲ ኣምላኽን ምስ ሰማያዊ ኣቦኡ ማዕረአ ብኩሉ እዩ። ንኢየሱስ ክንርኢ ከለና ንኣምላኽ ንርኢ ክንብል ከለና ሓቂ እዩ። ግን ከዓ ኩሉ እቲ ዘስምዖ ከዓ ኣይኮነን። ኢየሱስ ኣምላኽን ሰብን እዩ። ብትስብእቱ ከም ኩሉ ሰብ ውሱን እዩ። ክዛረብ እንከሎ ብርግፅ ኣምላኽ እዩ ዝዛረብ፣ ክሕዊ እንከሎ ኣምላኽ እዩ ዝሕዊ። ኣብ መስቀል ክመውት እንከሎ ግን ኣምላኽ ኣይኮነን መይቱ። ምክንያቱ ኣምላኽ ክመውት ኣይክእልን እዩ። ሞት ኢየሱስ መግለፂ ፍቅሪ ሕያው ኣምላኽ ንደቂ ሰብ ካብቲ ዘለዎ ክብል እዩ። ኣብዚ ኢየሱስ ካልእ ዝገልፆ ንሱ ናይ ሰማያዊ ኣቦኡ ይኸይድ ስለ ዝነበረ ንኩሉ ተልእኮኡ ንሃዋርያቱ ሂብዎም ሓሊፉ። ሎሚ እውን ንነፍሲ ወከፍና ነዚ ተልእኮ ይህበና ኣሎ። ተቐበልቲ ሕድሪ ኢየሱስ ክንከውን እሞ ብኩሉ ክንምስክሮን ክንሰብኮን ይደልየና። ኣምላኽ ሎሚ ኣብ ሂወትና እዩ ክርአ ዘለዎ። ጠባይና ኣካይዳና ብምልኡ ምስ ኣምላኽ ዘሎን ርክብ ዝገልፅ ክኸውን ይግባእ። እሞ ሂወተይ ንሂወት ኢየሱስ ዶ ይገልፅ ኣሎ ወይስ ንኻሊእ? ቅዱስ ጴጥሮስ ኣብ ካልኣይቲ ንባብ ነቶም ኣረማውያን ዝነበሩ ክርስትያን መንነቶም ናይ ክርስቶስ ተኸተልቲ ምዃኖም ክገልፀሎም እንከሎ ከምኡ ሓላፍነቶም ከዘክሮም እንከ ኢሉ ንስኻትኩም ሕሩይ ወለዶ ናይ ንጉስ ካህናት፣ ቅዱስ ህዝቢ፣ ጥሪት ኣምላኽ ዝኾነ ህዝቢ ኢኹም ቀዳማይ ጴጥሮስ 2:9 ይብሎም። እዚ ከዓ ኣብ ዘፀዓት ምዕራፍ 19:6 ዘሎ እናጠቐሰ ዝብሎ እዩ። ከምቲ ብቐደም ዘመን ንእስራኤል ኣነ ቅዱስ እየ እሞ ቅዱሳን ኩኑ ዝበሎም ሕጂ እውን ንስኻትኩም ሓደስቲ ክርስትያን ፀዋዕታኹም ቅዱሳን ምዃን እዩ ይብሎም። እዚ ኢ ሎሚ ንነፍሲ ወከፍና ክንርድኦ ዘለና ብፀጋ ጥምቀት ኣብ ቅድስና ኣቲና ዕለት ዕለት ክንሕልዎን ክንዓብየሉን ዘለና ሂወት እዩ። ህዝቢ ኣምላኽ ስለ ዝኾና ናይ ካልእ ምዃናትና ኣይኮነን። ኣብዚ ናይ ሎሚ ቃል ኣምላኽ ንምሃሮም በኣር ምሉእ እምነትን ተስተወፋይነትን ጌርና ቅዱስ ሂወት ክንመርሕ ከም ዝግባአና እዩ። ዓድና ቤትና ሰማይ እዩ፣ ግን ኣብኡ ዝወስድ መገድን ግብርን ክህልወና ግድን እዩ። ስለዚ ጉዕዞና ንኣበይ ገፁ ዝጠመተ እዩ ዘሎ። ኩሉ ግዜ ኣብ ሂወትና ብኣምላኽ ክንምራሕ ጸሎት ምግባር የድልየና። መገድኻን ድላይካን ከይሓድግ ሓግዘኒ ክንብል ይግባአና።
ኣብ ኣምላኽ ምሉእ እምነት ጌርና ንኩሉ ኣብ ኢዱ ንሕደጎ ልብና ኣይሸብር።

ክቡራትን ክቡራንን ሰማዕትና ስለመከታተልኩም ናማስገን መደባትና ብጃካ ብሬድዮ በፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍኤርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino@spc.va ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓኒ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.